ታያለሽ። ወጀቦም ንመካም ባያሮ፣ ወጀቦም ንመካም ባያሮ፣ ወጀቦም ንመካም ባያሮ። አማራ ቆኒ ይኔ ይከለ እንጃ ቦንጋ ይኔ ይጋለ ይጉ ወጀቦም ንመካም ባያጆ ወጀቦም ንመካም ባያጆ ወጀቦም ንመካም ባያጆ እንጃነ ካፒታል አማፖቶ ኢንቴር ማፖቶ አባና ቤዝ ነው ደንጋ ስኮለ አክስከረ ካማ ወታፈ ክላስ ኒማ ኖና ክላስ ኒማ ደስማ ክላስ ባዶንጋ ኡኒቨርሳቲ ስኮለ ስኩል ማሸራ ያላ ፋና ባይ ነባና ቤዝ ባ ባካንዘ ሽሊስ ፕሮባንገኔ ጋ ካናው Adorando. Você come irmão com casca também. Você come irmão com casca dele. Você come irmão com casca dele.